አባታችን በሰማያት ላይ ያለ ተለይቶ መስካን ክብርስ መንግስተን እንን ፈልጋት ካጥንቱ በልጅነት እንታት ሰጣና ቤቱን ፈቃድህ እንዴት ደረግ ይሆን በሰማይ ተንተነስተን ከዳይነ እንድንኖር ስካና ምግብ ሆኖን ዛሬም በንድር አስጋ ህይወት ሳለን ምግባችንን እየለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር በገሃነም ሁሉ ማት አትጣለን አድነን እንጂ ከሞት ይችን መንግስት የማያገኛት እልፈት

0: አላምለኪ እንዳርሶሎ እኔም የጠፋልሽ የነፍሴ ስጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን ባንቺ ተማጽነናለን።
1: Radio Bazar Naum.